0: تعدعونا.
1: فلين بون؟ ايه تلك بون على ايفرس لايك تلك صار بون لايك ندوهم كنت دروي من دنا بروت يعني فلقا ولا جرب دينور سلام فكر دينا على يا ولا شنو كبر اللي رون فلقا له ولا جدت نكس فلقا له فأولا جدنا مرا فلقا له ولا جدنا لناو فلقا له ولا جدنا ولا شنو يقبع نادي ሁላችንም እውነትን እናውቅ ይገባል እንከተል ይገባል ይገባል ይገባል እንረዳ ይገባል እውነት እውነት ብቻ ነው ሌላ እውነት የለም እውነት ብቻ ነው እውነት ሳምናት እውነት እውነት ብቻ ነው እዛ ላሲቸር ካስማስ ወሬን በዜማ እንጂ ወሬ እንደው አይበጅ ታጋሹ አቡሽ አይሰራ ደግሞ